ሰላም ወተላናው ሲተብሉ ተብሉ www.radio-african-panama.com አስንገና ፈና ወለ ሊሱት Ingoma enandi ingoma elohlonze